አድማጮቻችን እንኳን ለሳምንቱ እሁድ አደረሳችሁ ይያል በቅርታ እንኳን ለሳምንቱ ቅዳሜ ምሽት አደረሳችሁ ይያልኩኝ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኮር ቢሲ ካናዳ የዛሬውን ዝግጅት አቀናብሬ ማቅረብላችሁ ወርቋ ያያለው ነኝ። እንደምንሰነበታችሁ ሳምንታችሁስ እንዴት ነበር? መቼም ሳምንታችንን ወደ ኋላ ዞር ብንል ብዙ ተአምር ጥሩ መጥፎ ነገሮች ያጋጥሙናል። ትክክል ነው። ነገር ግን ቀና መንገዱን ይዘን እንደከረምን እንዳው እናስበው። ዛሬ እንግዲህ ከሁል ጊዜ በየሳምንቱ ምትናፍቁት ሬዲዮ ጣቢያ ለኢንፎርሜሽን እና እንዲሁም ደግሞ የመዝናኛ ፕሮግራም ይዞላችሁ ከች የሚለው በየሳምንቱ ቅዳሜ ከሰባት ሰዓት እስከ ዘጠኝ ሰዓት ድረስ 7 to 9 p.m. ድረስ የሚያዘጋጅላችሁን ዝግጅት አሁን ጀመረ። አድማጮቻችን ዛሬ ትንሽ ሸክባር ግን ይዘን መተናል። አንዳንድ ኢንፎርሜሽኖችንም እንዲሁም ደግሞ የተለያየ ሙዚቃ በተለይ ብዙ ቴክስቶች ደርሰውኛል። ባለፈው ኤአይ ሙዚቃ እንዴት ነው ጥሩ ነው ደስ ይላል እንዴ ጀባበለን ቅራሜ ማታ ነው ኮምናም ሚሉኛሉ። በርግጥም ጥሩ ነው። ከዚህም ከዛም ቀልቀል ይያረኩኝ እንደ ኢትዮጵያዊነቴ ከሁሉም በየራሰዎች ሙዚቃ በተቻለኝ መጠን ቀልቀል እየታወቁት መቼም ያሉት አንድ አራት አምስት ናቸው ብዙ ጊዜ የሚጋነኑት እነሱንም ይያቀርብኩኝ እስከ መጨረሻው እንስናናለን። ስለዚህ አሁን እስቲ የዛሬው ዝግጅቴ ምን ይመስላል ላስተዋውቃችሁ እንዳለው። በመጀመሪያ አንድ ሙዚቃ ጀባላችኋለሁ እንደው ለማዝናናት። ወደ ሸዋ ነው የሚሄደው ዛሬ ወደ መንዝ። በዛ ሙዚቃ እንከፍታለን። ከዛ በመቀጠል በከተማችን ያሉት ሁኔታዎችን በተለይ በዚህ በቫንኩቨር አሁን ቀስቀስ ብዙ ነገሮች እየተንቀሳቀሱ ነው። ሁላችን አርቀ አፍሪካን ሶከር ግጥሚያዎች አሁን እየተካሄዱ ነው በበርነቢ። ውጤቶቹን ገና አልደረሰኝም። ብዙ ቦታ ለመደወል ሞክሬያለሁ አላገኘኋቸውም። ቢዚ ናቸው ማለት ነው። ከዛም ባሻገር ደግሞ እንዲሁም ደግሞ ወንድማችን ከዚሁ ከቫንኩቨር ብቅ ያለው እዚሁ አንድ ኢትዮጵያዊ በኒውዌስ ሚኒስተር አካባቢ ውድድር ያደርጋል ምርጫ ካይዳል። እንግዲህ ሁላችን ድጋፍ አለን። የሚቀጥለው ሳምንት ደግሞ እንደምንገናኝ ባለመቶር ስፋ ነኝ። ስለዚህም ትንሽ ጀባላችኋለሁ። ከዛ ባሻገር ይሄን ወደ ሁለት ወር ወይ አንድ ወር ገደማ እንግዲህ ሲብላላና ሲትርመሰመስ የነበረውን ደግሞ በቤተ ክርስቲያን ዙሪያ ያሉት ምን ደረጃ ደረሰ ባለፈው ቃል እንደገባሁላችሁ የጸደያን መድኃኔዓለም ቤተ ክርስቲያን ያው በሊስ ምክንያት ቤት አላጡ ነበር ቅዳሴ አሁን የሚቀጥለው ከነገ ይጀምራል መሰለኝ። እንደዛ ደግሞ ያንን ማስታወቂያዎችን የሚተላኩልናል እነሱን ጀባላቸው ነካነካ እናደርጋለን። በተረፈ ሰላም ፍቅር አንድነት ይሁን እያልኩኝ በሬዲዮ የሁሉንም በመሃል ሆኖ የሚያስተናግድ ስለሆነ ወገናዊት የሌለው ስለሆነ እያወቀም የሚጎዳ ከሆነ ዝም ብሎ በማለፍ ማለት የሚጎዳ ሶሳይቲን የሚጎዳ ከሆነና ሌላ ላይ ችግር ከሚፈጥር አልፎ በግለሰቦች ላይ የሚደረገውን አንዳንድ ነገሮች በሙሉ ማናወጣ መሆኑን በዚሁ እያስተዋወቅን ይሄ የመዝናኛና የኢንፎርሜሽን ነው። ስለዚህ ሁላችሁም ወደዚህ ነው። ብዙ ሰው ይደውላችሁልኛል በተለያየ መንገድ ለምን ይሄ እንዲህ አትልም ለምን ኢንቨስቲጌት አታደርግም ነው እንደዛ አይደለም እኔ ኢንቨስቲጌት ማድረግበት የለም ኢንፎርሜሽን ኢንተርቴንመንት ነው። ነገር ግን ብዙውን ጊዜ አንዳንድ ሀሳቦች በዚህ ሚዲያ አላማው ኢንፎርሜሽን ማለት ስታስተዋውቁ ቢዝነሳችሁን ልደታችሁን አኒቨርሰሪያችሁንም አንዳንድ ነገሮችንም በዚህ ማውረቅ ይችላልላችሁ አንዳንድ ኢንፎርሜሽን እንዲሁም ደግሞ የአገራችንን ጉዳይ እንደ ጠቅላላ አርጎ የሚያውቅ በጋራ በኢትዮጵያዊነት ስሜት የሚናቀርቡን እናቀርባለን። ተቃውሞም ድጋፍም ሀሳብም ካለ ሀሳብ እናስራራለን። ነገር ግን በግለሰቦች ላይ ጥቆማና በግለሰቦች ላይ አንዳንድ ነገሮች በማድረግ ማናረግ መሆኑን ከዚሁ በቅድሚያ እያሳወቅኩኝ ፕሮግራሚን ጀምራለሁ። ልክ ይህንን እንደተሰማችሁ ከማስታወቂያ በኋላ እስከ ናይን ድረስ የመዝናኛ ሙዚቃዎች የመረጣችሁትንም እኔም ደግሞ ከራሴ ከልቤ ጀባምላችሁንም አቀርባለሁኝ። በመጀመሪያ እስቲ አሁን ለማንኛውም ማሟሻ ይሆነናና አንድ ሙዚቃ እንዳልኳችሁ ወደ ሸዋ ገባ ብያለሁ። ወደዛ እንሂድና ከዛ በኋላ እመጣና ያለኝን አስተያየቴን በአገሬም ሆነ በዚህ አካባቢ ያለውን የራሴን የግልን አስተያየት በኃላፊነት ስጄ እናገራለሁ። እነሆ ሙዚቃ።

0: When life feels heavy, you don't have to carry it alone. Elira Counseling offers compassionate, professional counseling for women and gender diverse individuals in Maple Ridge and surrounding communities. Whether you're dealing with anxiety, stress, burnout, relationship struggles, grief, trauma, or major life changes, Elira provides a safe, supportive space to heal and move forward at your own pace. Rooted in the trusted care of Cythera Anti-Violence Society, Elira's registered clinical counselors offer trauma-informed support both in person and virtually with affordable options available. No referral is needed. Sometimes the strongest thing you can do is reach out. Book your appointment today at cythera.ca/Elira-counseling. That's cythera.ca/Elira, spelled Elyra-counseling, or call 604-467-9939. Elira Counseling. Grounded in care, guided by hope. Healing yesterday, holding today, hope for tomorrow.
1: Is the simple joy of riding a bike missing from your life? No worries. Ride On Bike Shop has got you covered. Ride On has the best deals in town for new and used bikes, top-notch servicing, and all the parts or accessories you've been dreaming about. Whether you've got a little one who needs to learn how to ride, or if you're about to go on the Tour de France, Ride On is the place for you. We'll also happily pick up your old bikes and recycle them back into the community. Located on 2255 West Broadway, we are open from 11 a.m. to 6 p.m. from Tuesday to Saturday. That's RIDEON Bike Shop. See you there!
2: አድማጮቻችን ተመልሼ መጥቻለሁ። የምሰሙት የዚህ CITR 101.9 FM ማስታወቂያ ነው። አድማጮቻችን እንግዲህ ቀደም ብዬ እንደገለጽኩላችሁ አንዳንድ ኢንፎርሜሽኖችን ማለትም አንዳንድ ኢንፎርሜሽን በኔ በኩል የሰማሁትን ማለት ነው። በሀገራችን ላይ ያለው ሁኔታ በአሁን ሰዓት በጣም አስጊ ድባብ እንዳለ ሁላችንም እናቀናው። ምክንያቱም ባለው የመንግስት ግትርነት ወይንም ደግሞ መንግስት ያለኔ በስተቀር የሚነቀንቀኝ የለም በሚል እንደገና ደግሞ አይ ቲንክ ሶ የስልጣንም ጉጉት ነው መሰለኝ ይሄ ነገር ተጨማምሮ በተለይ በአሁን ሰዓት ከምን ጊዜም የበለጠ ውጊያዎች እንደሚኖሩና ብዙ ሰዎችም ትንጻናቶች ታዳጊ ወጣቶች በየትኛውም ቦታ እንደሚሰው ነው። ምክንያቱም የታፈሱ በፍላጎት ተቀጥሮ ያልሄዱ ሳይሆን ወይንም ደግሞ በዚህ በተለይ በኢትዮጵያ ውስጥ የሚደረገው የኢትዮጵያ መንግስት የሚያደርገው በአፈሳ ማታ ማታ ደና ግሩፖች አሉት ጠብደል ጠብደል የሚያሉ እየዞሩ ከቤት በቃ ልክ እንደ የጩልል የጠለፉ የሚሄዱት በጣም የሚያሳዝን ነው። አንዳንዱም እናት ያለሱ ቤተሰብ አንድ ሰው የሚረዳ እናትና አባት ጦር የሌላቸው ከዚህም ከዛም ብሎ የሚያበላቸው አትሊስት እንኳን የሚያንቀሳቅሳቸው የሚያገላብጣቸው የሆኑ ሰዎች ያለ ፍላጎታቸው በግድ እየተገደዱ ያው እየታፈሱ እንደሄደ እናቃለ። ይሄን ደግሞ መካድ አይቻልም። ሁሉም መሰክሩ አንዳንድ ሰዎች እንደሚሉት በዛ አካባቢ አረባክ በፍላጎት ነው ባካችሁ ተውኩን ባካችሁ አይበቃም እንዴ ተታለን። አንዳንዶች ደግሞ ይሉት እናንተ በዚህ በዘር ጉዳይና በምን ነው እንጂ ወነት ይሄን መንግስት ከድሮ የተሻለ ከድሮ የባሰ በጣም በጣም አስቀያሚ አመራር እንደሆነ ሁላችንም እናቀናለን። ሌብነቱም ግድያውም ምንም ዘረፋውም ወገናዊነቱም ይሄን ካልሰጠኸኝ በቃ ብዙ ነገር በኤርፖርት ሳይቀር በየቦታው ሳይቀር በየክራቢቱ ሳይቀር በየመንገዱ በመኑ the worst ይሆነ ነው። ከዚህ ፊትም እኮ ኢትዮጵያ ሄደናል አለም እንዴ አይተነዋል ሁሉን ነገር እና ነገር ግን የሚሉት እንደዛ ነው አይደለም። እንደዛም ቢሆንማ እኮ አብይ እኮ ሲመረጥ ራሱ የትግራይ ህዝብ ራሱ እንኳን አማራው የትግራይ ህዝብ እንግዲህ በስልጣን ላይ ያለው እነሱ ናቸው እንዲያርጉ የሚባሉት ፈቅደውለታል እኮ መርጧል አለም እንዴ ተመርጧል። በተለይ በአማራው ጋር የነበረውን የጨረሳቸው ያስገደላቸው ሰን ጊዜ የነበሩት ነብያችን ሙሳያችን ይሉት የነበረ ነው። እና ባካቹ አታሹፉ ማሾፍ አይደለም ዋናው ይዘር አይደለም። ይሄ ይዘር ሳይሆን በኢትዮጵያ እንደሰው አስቦ ማለት ነው። ማንንም ሰው እኔ ድሬዳዋ ተወልጄ ነው ያደኩት ግዜ ነው ማለት አይደለም እንዴ ምንም እንትን ማቀ የለም ወደ ሰሜን ሄዳል ብትሉኝ አንድ ቦታን ማላቀ አዲስ አበባ ጅማ አዋሳ ድሬዳዋ እንግዲህ አስቡት ነገር ግን ሰዎች የሚያካትቱ በዛም አካባቢ ነው ነገር ግን ለኔም ቢሆን ከኒዘር ለምሳሌ እኔ አማራ ብላሽ አማራ ልሁን የትግራይ ልጆች የኦሮሞ ልጆች ባንዳንድ ቦታ በጣም በትልቅ ሁለታ ይዋሉልኝ እንዳሉ ሁላችን መገንዘብ የለም የበዘር ከሆነ ሌሎችም እንደዚሁ በእውነቴ ነው ሁለት የተለያየ ጉራጌው ሙሉ በህብረት በአንድነት ሆነን የምንኖር ነው እና ምክንያት ሳጡ የሚያላጥፉበት በሌሎች ላይ ይሄንን አስተዳደር በሚቃወም ጊዜ እንዲህ ስለሆነ ነው እንደዚህ ነው ከለ እንዲህ ስለሆነ ነው የሚለው አሉ በእውነቴ ነው የሚለው ይሄ ፍጹም ባይሙራችን የሚካን ነው እሱም ደግሞ አብይ እንዳለው ይሁንና ኦሮሞ ስለሆንኩ ነው እንዲያጠቁኝ ይያለ የሚናገረው የውሸት ቱልቱላ ነገር በአለም ደረጃ ያሳቀበት ነው ስለዚህ ምንድነው ዋናው ምን ማለት ነው ምንድነው የምትሉኝ ከሆነ በአገራችን ላይ ያለው ሰላም እንደሌለ ነጻነት እንደሌለ ሰዎች ከድሮ የባሰ በኑሮ የዶላር በጣም ማደግ ሰው በቃ ምግብ ብርቅ ሆነ በድሮ ምን ሰጥናን አይደል እንዴ ወገኖቼ እስቲ ሁላችሁ እንግዲህ እንግዲህ በኔ እድሜ የማቀው ነው መታቆልት ነው ይችላልቸው ማታቆኝም እንግዲህ እና ነገር ግን ይሄን ያጣ ጊዜ ነው እድለኞች ናቸው ከዚህ በተሰብ እየተረዳ 12 ሰዓት 24 እየተሰራ እየተሰራ ለወገን እንዳይ ሰርቫይቭ እንዳርጉ የሚለቁ ብዙ ሰዎች አሉ ብዙ እና ከዚህ ፊት ሆናል አው ይረዳል ድሮም ግን እንደዚህ እንደዛ እንደዚህ ሆና ያቀም ፍጹም እንዲህ ሆና ያቀም ኢትዮጵያስ በጣም ነው የመረረው በጣም በጣም የመረረው በዚህ ላይ ብሶ ያለው መንግስት ከሁሉም በላይ ጦርነት የሚቆምበትን መንገድ የሰላም መንገድ ከመፍጠር ይልቅ ሌላ ጦርነት ለምሳሌ ከሱዳን ጋር በማበር ወደዛ ኬንያን በመንካት በሱዳንን ሶማሌ በቃ በየቦታው ገብቶ የራስን እንኳን ችግር ሶልቭ ያላረግ ወደ ውጪ ይገባል ይሄ ሁሉ የውጭ ኃይሎች በኢትዮጵያ ዙሪያ እየተንቀሳቀሱ ነው አለም እንዴ እና ትርፉ ምንድነው ወገን ማለቅ ነው ንብረት ማለቅ ነው ኢኮኖሚ መድቀቅ ነው ጦርነት ውስጥ ያደገ የለም በኢኮኖሚ ይደቃል እንጂ እንደ ኢትዮጵያ አይነት ነገር ይህ ነገር ቆሞ ሁሉም መፍቴ አሁን የሚሉት አዲስ አበባ የሮሙን ትሁን እንደገና ደግሞ አዲስ አበባ የፌደራል ትሁን የሚል ፐርፐዝሊ ይሄንን አመቶ አጀንዳ አድርጎ ያደረጉት ነገር ነው ባለፈው እንጂ ኢትዮጵያ ኢትዮጵያ ነች ሁሉም ኢትዮጵያ አስኮን ድረስ አዲስ አበባ የፌደራል መሆን ምን ጥርጣሬ አለው እስቲ ንገሩኝ እስቲ ቆይ እና ይሄን ደግሞ ለኦሮሞ ህዝብ ምን ይጎዳዋል ይቅድ በቃ እነኚህን አርገ ሌላ ለመብላት ነው አይደል ለአንዳንድ ነገሮች ለማድረግ ነው ይሄ እንደዚህ ነገር ሆኖ በአሁን ሰዓት የሚደረገው ትልቅ ጦርነት በአማራው ክልል በኦሮሚያም በትግራይ ብዙ ህይወትን እያጠፋ ነው እናቶች እያለቀሱ ነው ሰው መንገድ አቋራጭ አጥቶ ወጥቶ ከኢትዮጵያ ባህር ውስጥ ገብቶ የሚሞት መንገድ ላይ በርሃብ የሚሞት በመንገድ ላይ በእባብ ተነድፎ የሚሞት ጅብ የሚበላው አንበሳ የሚሰብረው ማአት ህዝብ ነው ያለው በቃ ይሄን ከመሆን አትሊስት መኖር አለመኖር ወጥቼ ለቤተሰቦች ወጥተውም ቤተሰቦቻቸውን ሳይርጉ እንደደረሱ ብዙዎች የሚያርፉ እንዳለውላችን ልብ የሚሰብር ብዙ ነገር ነው ያለን በቅርቡ የምታዩት በሳውዲ አረቢያ ውስጥ በስቅላት የሞቱት እንዲህ አዘዋውራቸው እጽ አዘዋውራቸዋል በሚል ስንት ሰዎች ያላረጉትን ሁሉ እየተባለ እና ይህ አይነት ነገር ትተን ሰላም ቢፈጠር የኢትዮጵያ ህዝብ ባህሉን በየውጭ የሚያንጸባርቀው ይሄ የኢትዮጵያ ህዝብ ወደ አገሩ ገብቶ ከህዝቡ ጋር ከናት ካባት ከወንድሙ ጋር መኖር የሚጠላ የለም በወያኔ ጊዜ ቢሆን የተሻለ ነበር አዎ በጣም የተሻለ ነበር በጣም አንዳንዶቹ ያኔ እንደ አይደለም የተሻለ ነው ይሄ አይንን ግንባር አታርቁ ያትበሉት እኔ የማንንም እንትን አልደግፍም ነገር ይሻል ነበር ሄጃለሁ እኮ አይደለም እንዴ ሄደናል እንዴ ምንድነው ግን ለማንኛውም ምንድነው ይሄ መንግስት የምንቃወመው በዘር ሳይሆን የሚያደርገውን አሰራር ዘራዊ በዘር ስም ተሸክሞ እሱ የሚሰራው ሌላ ጉዳይ ነው የውሸት ነው የሮም ህዝቦች በሙሉ እያወቁ ነው በየቦታው በሱ ተቃውሞ አድርገው እየተቃወሙ ነው አይደለም እንዴ አዎ ግን ኢትዮጵያ ማስተዳደር ሁሉን በአንድነት ማስተዳደር ማስተባበር ማን ነው የሚጠላው በሰላም ወጥቶ መግባት አሁን ኢትዮጵያ የገቡት ከዚህ ፊት በለውጥ የገቡ ነበር አሁን ወጥቷል ለምን

ራሱ ብልጽግና ውስጥ ያሉ ወገኖች ይሄንን በታስቡ እንዴት ነው ሰላም ይጣራለ በውጪ ምን ኖረው ይሄን ነገር መቆም አለበት ሰላም ይፈጠር በአገራችን ብሎ መጮህ ነው እንጂ ይሄኛው ሻላል ይሄኛው ተብሎ በተለይ በልጽግና ላይ ድጋፍ እየሰጡ አረንጓዴ ቢጫ ቀይ እንኳን እንዳይታይ ሚሉ ድሮ ራሳቸውን ያንን ያወጡ ራሳቸው ላይ አርገው ብዙ እየታይ በሜዳ የሚታየውን አረንጓዴ ቢጫ ቀይ ዛሬ ግን የለም ማስተዋቀቻው ልኳን እየጠፉ ናቸው ብዙዎችን አይታችሁ እንደሆነ ያየነኩ እንታዘባለን እኮ አይደለም እንዴ አረንጓዴ ቢጫ ቀይ ማመሰል ነው ያ አማራ አይደለም የኢትዮጵያ ነው አይደለም እንዴ ኢትዮጵያን ባደዋን በመንም የፈሰሰው ደም የተከሰከሰው አጥንት የማን ነው ያማራ ብቻ ነው አይደለም የሁሉም የኦሮሞ የውላታውም ብዙ የጉራጌውም ይሄ ነው እና ባንዲራችን ነው ኢትዮጵያን ባንዲራ አሁን ኢትዮጵያኖች ብቻ ሳይሆን የውጭ ሀገር ዜጎች አፍሪካኖች ጅመካው ሳይቀሩ ይዘውት የሚሄዱ ናቸው እና ታሪክን የማጥፋት ለምንድን ነው የሚያደርጉት እነተኛው ታሪክ መጥቶ ባንድነት ነው ማንንም ይሁን በተለይ በፋኖ በኩል የሚደረገውን ፋኖ እንደገና አማራ መጥቶ ሊገዛ ነው ሊገዛ እየተዘጋጀ ጦር ነው እየተባለ ይነገራል አይደለም ፍጹም ህልውና ለመጠበቅ ታቃላችሁ ትጥቅ አስፈትቶ ለመጨረስ አሁን ትግራይ ላይ በድሮን የሚመጣ መንግስት ያለ ማረክስ ለህልናው ትግል ወጥተው ዛሬ ፋኖ ባንድ በሶስት አራት ጠመንጃ ወጥቶ ዛሬ ድሮ እየተሸሸገ ደፈጣ እያረገ ቀርቶ አሁን ለፍት የመዋጋት ሁሉ አቅም እንዳለው ነው የምነግራችሁ። ምንም መጥርጥር የለው ፍለፊት ትልቅ መሳሪያም ቢሆን ይማርካል ከዚህ ፊትም የሚታይ ነው እንግዲህ አሁን ደግሞ በትግራይ ላይ የሚደረገውን ያ አይነት ውጅንብር መንገድ በመቀስቀስ ጦርነት በማምጣት በድንበርም በምንም ብዙዎች ፖስተሮች እና ያለን ፎቶዎች የትግራይ ወንድሞች ኢትዮጵያኖች ትግራይ አማራ ወላይታ ምናምን ስል በጣም ነው የሚቀፈኝ ኢትዮጵያኖች ወንድሞች እህቶች ተማርከው በሱዳን ለሱዳን ተማርኮ ለዚህኛው ሱዳን ሁለት ሱዳኖች አሉ ዋናው ሱዳንና ይሄ ደግሞ ስፔሻል ፎርሱ እነሱ ይዋጋሉ በአክራች በማላይ መጀመር በኢትዮጵያኖች ከዚህ ከትግራይና ከዚህም ደግሞ ለነዚህ የሚረዳ ኢትዮጵያ ወታደር ይኖራል መሰለኝ ተዋክተው ለሰው አገር ላይ በሌላ አገር ፊልማ ላይ እዛ ላይ ተይዘው ፎታቸው ይወጣል እነት ይሁን ሸት ሶሻል ሚዲያን ብዙ አላም ነው ስለዚህ አገራችን ቀርቶ በሌላ ሀገር መስዋዕት ያስደረጉ ያሸማቀቁናል እኛ በቃ ኢትዮጵያኖች ከኢትዮጵያ ተሰደው በአረብ ሀገር እህቶቻችን ወንድሞቻችን እየተሰደዱ ውጪ ያደሩ ሆምለስ ሆነው ከዚህ ደም ጥሩ ሆነቸው የሚያድርጉት ይብቃ የኢትዮጵያ ኤምባሲን በየቦታው የሚያደርጉና አንዳንድ ነገሮች ፍጹም ሌላ ዜጋ ሌላ ሀገር ዜጋ ኤምባሲ ተሯሩጦ ነው ከሞት ማዳን እንኳን ያቃተው መንግስት ነው በሳውዲ አረቢያ ውስጥ የሚገኙ ግን አሁንም በሞት ላይ በመፍርድ ላይ የሚጠባበቁ አሉ አያሳዝናችሁም ለምን ወጡ ብትሉ ኑሮን ለማሸነፍ ቤተሰብ እረዳለሁኝ ይሄ አይነት ችግር አልፈልግም በማል በመውጣት ነው ስንቶቻችን በየቦታ ይቀር ብዙ ነገር አለ ይሄን በሚዲያ መናገር አያስፈልግም ነገር ግን አሁን ደግሞ በጽም አዘዋወር እየተባለ በፍጹም ስለ ጽም አቁ ሰዎች አሉ ከገጠር የመጡ ምን የሚሉ በነሱ ቃውስ ተገኘ እየተባለ ለሞት ለምን ወገኖቻችን ለምን ይሞታሉ በውጭ ሀገር ሄዶ ለምን እስቲ ንገሩ ለምን ይሞታሉ ለፍቶ ሰው ቤት ግርድና ተቀጥ አሽከር ተቀጥ ምን ብለው ትንሽ ለቤተሰብ ማየደና ነሽ ወይ እንዴን ይሄን በቃ ልከልሻለሁ እዛ ፈር እየጋጡ መናገርም ስልክ የሚበብ አንዳንዶች እኮ የሚያሳዝናቸው ምግብ እንኳን በስነ ስርዓቱ የማይበሉ ናቸው አይሰጧቸው አረ ወገኖች አረ ለወገኖቻችን ዘንድ ለእህቶቻችን ለወንድሞቻችን አገራቸው ገብተው ደስ ብሏቸው ተቋርሰው ምን ነው ይሄንን ታንክና ድሮን ከሚገዛ ትራክተርና ፋክተሮች አድርጎ ህዝቡን ለምንድን ነው መጀመሪያ ለምን ሰው አይበላም እንዲህ ከተማውን ማሻብረቅ ጥሩ ነው ግን ሰው እዛ ላለው የት ነው ያለው አሁን እየታመመ እኮ የሞተ ነው ስለዚህ ይህ ነገር ዝም የምትለው የማነ አንተ እዛ አዲስ አበባ ውስጥ የሚፈርሰው ቤት የትም ሁኔትም ዘርህም አያም ዝም ብሎ ነው የሚያፈርሰው ግን ስርጣን

0: ያዙ ትንሾች መናገርም አይችሉ ማስተዳደርም አይችሉ እነዛ ነው ሂድ እስቲ አዳምጡ ከኦሮሚያ በኦሮሚያ ክልል ውስጥ የነበሩ እንቅስቃሴ ላይ የነበሩት ወገኖች ከነጆሃር ጭምር የሚናገሩትን እስቲ አዳምጡ ገብታችሁ አዳምጡ ለፖለቲካ ነው እነሱ ስላጡ ነው ቦታውን ስላባረራቸው ነው ውሸት ነው ይዚናል እንደዛ አይጋነንም ብዙና ግራና ቀኝ አይተን ብንጓዝ መልካም ነው ነው ማለት ነው ለወክሌ ግራና ቀኝ ፍርድ አንፍረድ ነገር ግን ትልቅ እኛ መታገል ያለብን ነው ሁላችንም ሰላም ሰው ወጥቶ እንዲገባ ጦርነት ይቆም ልጆች እየታፈሱ መሄድ ይቆም ይችላል የማይቻል ነገር አለ እንዴ ምንድነው ስልጣን እኮ ትላንት የተገኘ ነው ነገ ደሞ ይሄዳል በመጥፎ ደረጃ ወይንም በሞትም ሊሄድ ይችላል ነገር ግን እዛ ህዝቡ ላይ ያለው ቁስል እስካሁን አለ እስካሁን ይሄው በየቀኑ መናቀን ሁላችንም ስለዚህ ሁላችንም በአንድነት በህብረት በመሆን በተለይ ባሁኑ በሚደረግ ጦርነት ቢቆም ሰላም ቢፈጠር ከኤርትራ ጋር እንት ያረገ ነው ትግራይና ኤርትራ አንድ ላይ ሆኗል ብዙ ነገር ሶሻል ሚዲያም ይወራል መንግስት ይሟሸው ነገር አለ ለሞኑ አብየቱ ጋር ነው ቃል ገብቶ በተግባር አሳየው እስቲ የሚያመጣልኝ ካለ በርግጥ ከንግዲ ወዲ ያኔ ስልጣን ሲታስተውሳላችሁ ሲቀበል ወገኖች ከንግዲ ወዲ ያለ ምክንያት የሚታሰር ሰው አይኖርም ፍርድ ሳይፈረ በተስብ ዛሬ ግን መንገል ላይ ያስራሉ ኤርፖርት አይነ ደስ አላለኝም አካሄድህ ምንድን ነው አነጋገር ባለፈው ሲቪሎች አማራ ናቸው ብሎ ሶስት የተገደሉት አያሳዝናቸው እስቲ በእንዳው ቢሆን እንኳን በሌላ ዘር ላይ እንደ አማራ ብቻ ትብልላችሁ ሁላችሁም እናቶች አባቶች ወንድም እህቶች ራሳቸው አስቡ ንጹህን መታቆስ ሰው ተማሪ አስተማሪ ወደ ስራ መሄድ ምናምን የሚል አንተ እንዲህ ነህ ብለህ አውቶ ያለ ፍርድ ዝም ብሎ መረሸን በየቦታው ያስቆመ የራሱን እንትኖች ያስቆመ ሰርቃችሁ ብሉ ቀምታችሁ ብሉ የሚያሰኝ ነገር ነው ያለው ዛሬ በጣም የሚያስፈራ ነው ሀገራችን እነቴ ነው እንደ ኢትዮጵያ ሰላም አልነበረም ታስተውሳለች ሌሎች ሀገሮች እና ዩጋንዳ ውስጥ ምናምን ጥል ሲፈጠር እንደ ያይረው እነኚህ ኮ ራሳቸው ነው እኛኮ እምንል ነበር አይደለም ቀር ለማንኛውም ጦርነትን ይቁም የኢትዮጵያ ህዝብ እንደ ድሮ እንደ ጥንቱ ዘርሳን ቆጥሮ ሁላችንም ባን ላይ መኖር የህልውና ትግል የሚያረጉትን ደሞ መደገፍ ነው አሁን አንተ አፋኖን ወይንም ደሞ ሌላ ነጻዎችን መፍቴስ ካልተገኘ ድረስ ለሁሉናው ማይታገላል እንዴ ባለም ታሪክ ላይ አለ ግን ዘርን ይዞ የሚሆኑ ከሆነ ቃወማለሁ ለምሳሌ ፋኖ እኔ ብቻ ሌላውን ዘር አጣፋለሁ ብለን እንቃወማለን በኦሮሚያም እንደዚሁ ቢሉ በትግራይም ቢል ፍጹም አንቀበልም ግን የሁሉና ትግል ያስፈልጋል እንደዚህ ካልተጋሰ እንደ አብይ አይነቱ እኔ እኮ እንዴት ብዬ ልንግራቸው በጣም ያሳፍረኛል መናገር አልፈልግም እና ያናውጣ የሆነ መሪ ጋር እንትን ማለት አይቻለም ብዙዎች በእኔም ስለደረሰ ነው በራሴ በፐርሰናል ሰው በራሴ በፋሚሊ እየደረሰም ስላለ ነው መናገረው ስለተነካ ነው አዎ በደንብ አርገ ስለዚህ ለማንኛውም የሚኖሩት ኤምባሲ ምናምን ምትሏቸው በጣም የሚያሳዝን ነው በጣም የሚያሳዝን ነው የነሱ ካልሆናችሁ ዞር ብላችኋችሁ እነሱን ካልደገፋችሁ ፍጹም ዞር ብላችሁ ስለዚህ በየፊናችን ትግሉን ማጣጣፍና መታገሉ መልካም ነው ላለውኝ አድማጮቻችን ይሄ ይህን የሆነ ሐሳብ ነው የሚሰማኝን ስሜት ነው የተናገርኩት እንደ አንድ ሰው ሆኜ እንጂ ከማንም ተልኮልኝ ወይንም ማንንም ደግፌ አይደለም ስለዚህ ይሄንን የኔን አስተያየት በዚህ ላቋጭና አንድ ሙዚቃ ካሰማሁ በኋላ ተመልሼ እመጣለሁ ወርቆ አያሉ እኔ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ የሽክሽክታ ሬዲዮ አሰጋጅ አድማጮቻችን ተመልሼ እመጣለሁ አንድ ማስተዋቂያ ካሰማሁ በኋላ ሁለት ማስተዋቂያ ካሰማሁ በኋላ ወደ አንድ ሙዚቃ ወስዳችኋለሁ No.
1: Hey UBC students, juggling assignments, exams, work, and relationships can feel overwhelming, but you're not alone. UBC has mental health resources to support you every step of the way. Not sure where to start? The Wellness Info Desk has your back. To get personalized guidance on mental health resources available to you, or if you have any general questions, call the number 604-822-8450. You can also visit them in person at the Life Building, room 1400, hours Monday to Friday, 11 a.m. to 4 p.m. You can also submit a question online. Just search up Wellness Center at UBC and click Ask Us a Question. Remember, taking care of your mental health is just as important as everything else on your to-do list. Don't hesitate to reach out. You've got this, and UBC is here to help. You're the new MC, you got the
2: remix. Kalalalalam is an urban indigenous health and wellness cooperative in Vancouver's downtown east side. Taking a decolonized approach to healthcare, Kalalalalam aims to partner Indigenous elders with physicians and allied health professionals to provide culturally informed physical, mental, emotional, and spiritual care to our community members. You can join us in helping to decolonize healthcare and supporting members of the Downtown Eastside by sharing our story or providing single, monthly, or annual donations. Head over to our website, kalalalalam.ca, or Instagram at kalalalelum to learn more or donate.
3: Tlian simata degelawun tso qichmulo yqiyalam sawna gurso bam saw hulla bi qodaratu al tmelsa mal zoro fitu boloma stilana sa saw yan jegna berimam anta
4: balay jegnnetun machetlot mota በላይ ወንድነቱን መሸጥሎት ሞተ አሁንማ ፈራ ጎጃም ወንድ ወለደ አሁንማ ፈራ ጎጃም ወንድ ወለደ ተውታት ነካኩት የበላይ ናገር ተውታት ነካኩት የበላይ ናገር ስሙ እንኳን ሲጠራ ያሻግራል ድንበር ስሙ እንኳን ሲጣራ ያሻግራል ድንበር

አድማጮቻችን አሁን ጀምሮ ዝግጅት አፍሪካ ማማ በሚል የተለያዩ የአፍሪካኖች ሙዚቃና ታሪኮችን እናቀርባለን። ስለዚህ አፍሪካ ማማ ፕሮግራም አሁን

አድማጮች ወርቁ አያሌው ነኝ ከዚህ ከሲአይቲአር 1.9 FM ቫንኩቨር ቢሲ ካናዳ የሽክሽታ ሬዲዮ አዘጋጅ ወርቁ ነኝ። አድማጮቻችን ቀደም ብላችሁ የምትሰሙትና ያስገባውቱል ግዜ 745 ላይ ይጀምራል። አፍሪካ ማማ ሙዚቃዎችን በጥቅላልና አሰማለሁ። አፍሪካውኖች ነን ስለዚህ እንደዛም ለማለትን ጭምር ነው። ወደፊትም ደግሞ ብዙ መንገዶችን ተፈጠሩ ስለ አፍሪካ ተቀላላው ቀጥ ለመጪው ትውልድ ሁሉ የሚደርስበትን መንገድ ለመፍጠር ከሰዎች ጋር እየተነጋገርኩ ነው። የሰዓትና የጊዜ ጉዳዮች ሆኖ ነው እንጂ በቅርቡ አንዳንድ ነገሮችን ሰማለን ማለት ነው። ወርቁ አያሌው ነኝ። አሁን እንግዲህ የአፍሪካ ማማ ካንድ ሙዚቃ በኋላ ይተካላል። ካንድስ ሙዚቃ በኋላ የከተማችን ያሉትን ማስተዋቂያዎች ወይንም አንዳንድ ነገሮችን እሾችን ብድግ ያርጋ ያነሳና ከዛ ባሻገር የመዝናኛ ፕሮግራማችን ሆናል እስከ 9 ድረስ። ስለዚህ አሁን ቅድሚያ የመጨረሻ ሙዚቃ አፍሪካ ማማ ሙዚቃ ላሰማችሁ። ወርቁ አያሌው ነኝ ከዚህ ከሲአይቲአር 1.9 FM ቫንኩቨር ቢሲ ካናዳ።

አድማጮቻችን ማማ አፍሪካ በዚህና ተካላንስ ከመቀጠለው ሳምንት ድረስ በተለያየ ሙዚቃዎች እንቀርባለን። አሁን ዳለኝ ዝግጅት ሄዳለሁኝ። እንደምታቁት በዚህ በከተማችን ባለፈው ወር ባንዶር ውስጥ በቸስ ወር ይሆናል ለሆነው ነው ብዙ ችግሮች እንደተፈጠሩ በተለይ በጸድኛ ቤተክርስቲያን በኩል ችግሮች እንደተፈጠሩ እናቃለን። ይሄም ደግሞ የሊስ ጉዳይ ነው። ስለዚህ ያን ሊስ ባለማጠናቀቁ ባለመስማማት እስካሁን ድረስ እስከ ነገዋ ድረስ ማለት ነው ታቦቱ በዚህ በቤተክርስቲያን ውስጥ እንዳልነበረ ነው። ስለዚህም ያ ነገ ታቦት ወደ ኢትወሰነ ኒው ዌስት ሚኒስቴር ገብቶ ቅዳሴዎችና በደንቡ መሰረት በኦርቶዶክስ ቆኖና መሰረት ይታይዳል። ለዛም ማስታወቂያ ተልኮልናል። ያንን አሰማችኋለሁ። እንግዲህ ወደዛ እንሄዳለን። ከዛም እንቀጥላለን። አንዳንድ ማስታወቂያዎች ይኖሩናል። እነሆ ማስታወቂያዎችን ላሰማችሁ።

ዳዊትም በከተማው ለራሱ ቤቶችን ሰራ ለእግዚአብሔር ታቦትም ስፍራ አዘጋጀ ድንኳኑም ተከለለለት መዝሙረ ዜና መሐላዊ ቀዳማዊ 15 1 እስከ 12 እስከ 2 በስደት ላይ የሰነበተውት የምስካዬ ሐዘኑን መድኃኔ ዓለም የጸዲኒያ ቅድስት ድንግል ማርያም ጸሎቶች ነሐሴ 10 2018 ወይም ኦገስት 16 2026 አዲስ በተዘጋጀው የአገልግሎት ቦታ ሊባርኩንና ሊቀድሱን ብፁዕ አቡነ መቃሪዮስ የምስራቅ ካናዳ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ቡራኪ ሰጭነት በቫንኮቨር ዙሪያ በሚመጡ ካህናት መዘምራንና ምዕመናን በዝማሬ በምስጋና በልልታ በታላቅ ክብር ታጅበው ወደ መንበረ ክብራቸው ይገባሉ። ሁላችሁም ኦርቶዶክሳውያን በዚህ ታላቅ የነጻነት በዓል ተገኝታችሁ የበረከቱ ተሳታፊ እንድትሆኑ ተጋብዛችኋል። ከ5 ኤኤም እስከ 10 ኤኤም የቅዳሴ፣ የዝማሬ፣ የስብከት፣ የታቦት ሁደት ወይም ንግስ መርሃ ግብር ተካሂዶ የበዓሉ ፍጻሜ ይሆናል። አድራሻ 726 12 ስትሬት ኒው ዌስት ሚኒስተር ቢሲ ምስካዬ ሐዘኑን ጸደኒያ ቅድስት ድንግል ማርያም ቤተክርስቲያን አስተዳደር።

0: አድማጮቻችን ቀደም ብላችሁ የሰማችሁት እንግዲህ ማስተዋቂያ ነው። ነገ አዲስ እንግሊዝ 726 ላይ ኒው ዌስት ሚኒስተር 12 ስትሪት ላይ ይከፈታል። ብዙዎቻችሁ እንደሰማችሁ ነው እንግዲህ አባላት በቦታው እንደተገኙ ተብሏል። በዛ መሰረት እንግዲህ ይሄንን ማስተዋቂያ እናስጋለን። ወደ በኋላ ደግሞ ሰዎች ካገኘን የበለጠ ኢንፎርሜሽንች አሰማቻለሁ እና ታቦቱ ይገባል ማለት ነው። ነገ ቅዳሴ ሙሉ ነገር ይጀምራል። ታቦቱ በስነ ስርዓት ይገባል ብለው አብራርተውልናል። በጣም ጥሩ ነው። እንግዲህ ከሊሳቸው የተሰረዘው ሌላ ቦታ አግኝቷል ማለት ነው። ይሄን ለማስተዋወቅ ነው እንግዲህ። ሁላችሁም እንግዲህ በረከቱ ለሁላችን የሚدرس ይሄንን ይያልኩኝ አልፋሎኝ። የሚቀጥለው ደግሞ እንደምታቆት በዚህ በከተማችን ትልቅ እንቅስቃሴ አለ። የሚቀጥለው ሳምንት ቅዳሜ ከ6 ከ8 ድረስ ፈንድሬዚንግ ይኖራል። እሱም ደግሞ ለወጣት አቶ በረከት ከበደ በዚህ በዌስት ሚኒስቴር ውስጥ በሲቲው ውድድሮች ስላሉት ያንን እንግዲህ በበለጠ እዛ በመገኘት ሁላችሁ ድጋፋችሁን አሳዩ። በረከተንም ማታውቁ ካላችሁ እንጃ በኢትዮጵያን ኮሚኒቲ በኢትዮጵያዎች አንዳንድ ነገሮች ላይ ሁልጊዜ ያለና ኢትዮጵያን ሃውስን ደግሞ ለመስራት አንዱ ከመሰረቱ አንዱ ወገናችን ነው። በእለቱ እንድትገኙ የሚቀጥለው ቅዳሜ ከሲስክ ኤድረስ እኔም ራሴ እዛ አገኛለሁ። ወገኖች እንግዲህ በዚህ ደረጃ አንዳንድ በዚህ ባንዳንድ ማይቻል የሚሆነውን ቦታ ላይ ይቻላል ብለን ስንገባ ሁላችን ምንድን ነው መበርታት አለብን፣ መተጋገዝ አለብን ብዬ ነው ማምነው። በእርግጥም መተጋገዝ አለብን። እንዲህ በቫንኩቨርስ በጣም እንግዲህ እንደምታውቁት ወደ ኋላ አይልም፣ ሁልጊዜም ሰፖርት ያደርጋል። በረከትን ደግሞ ማያቅ የሌለ አይመስለኝም። ሁላችን ሰፖርት እንድናደርግ ነው ይሄ ቅስቀሳ። እንኳን ያስ ሁላችንም ቀስቃሾች መሆን አለብን። እና በረከት ወንድማችን ቅዳሜ በኢትዮጵያን ኮሚኒቲ በርነቢ በመታቆጣው ሁልጊዜ የሚደረገውን ያ ፈንድሬዚንግ እንደገና ደግሞ ያለውን አላማ መማር አለብን። ከዛ እንዴት እዚህ እንደደረሰ ይቻላል፣ የማይቻል ነገር የለም። እና አንዱም ትምህርት ብዙዎች አሉ ወገኖቻችን፣ በጣም ትልቅ ቦታ ላይ ያሉ ብዙ ነገሮች ግን በይፋ አይወጡ እንጂና በረከትን ደግሞ ስለምናውቀው ግሩፖቹ ይሄንን ለማዘጋጀት በጣም ደስተኛ ነው። ሁሉም ሰው የሚያውቀው ሁሉ ስለሆነ ሁላችንም እዛ ተገኝተን ከጎንነን እንበል። እንግዲህ ኒው ዌስት እንኳን ባንኖር በአንዳንድ ነገሮች ድጋፍ እንስጥ። እዛ ኒው ዌስት የምትኖሩ ሌሎችንም በማስተባበር ነጮቹንም ሌሎችንም በሙሉ ማስተባበር በረከት ምን አይነት ሰው እንደሆነ መግለጽና ቢመረጥ እንደሚጠቅም መናገሩ መልካም ነው። የሚቀጥለው ሳምንት የበለጠ በረከተንም በቃለ መጠይቅ አድርግለታለሁ እና ያንን ቃለ መጠይቅ እንግዲህ ሁላችሁ እንድትረዱ እናደርጋለን። በአሁን ሰዓት ያልተዘጋጀው ዛሬ አፍሪካን ሶከር ክለብ ጌም አለና በዛ ምክንያት አንዳንድ ነገሮች ቢዚ ስለሆነ ነው። በእርግጠኝነት ለሚቀጥለው ሳምንት ቃል ገብቶልኛል፣ ቃለ መጠይቅ አደርጋለሁ። ለሚቀጥለው ሳምንት ጠብቁን እንላለን። እንዲሁ እንዳለ ደግሞ ዛሬና ነገ ምንድን ነው በቫንኮር የሚገኙ አፍሪካኖች የእግር ኳስ ግጥሚያ ስላለ ኢትዮጵያኖችም ይጫወታሉ። በጣም በጣም ጥሩ ግጥሚያ ነው፣ ግን በቦታው አልተገኘሁም። ነገ በተቻለኝ መጠን ከቤተ ክርስቲያን በኋላ ለመሄድ ሞክራለሁኝ። ነገር ግን ሁላችንም እንግዲህ ሰፖርት እናድርግ ወገኖቻችን ኢትዮጵያኖችን። እንግዲህ ሁሉም አፍሪካን አፍሪካ ነው፣ ነገር ግን ደግሞ ኢትዮጵያ ሲመጣ ደግሞ ሁሉም የራሱን ግሩፕ ነው አይደል? አረንጓዴ ቢጫ ቀይ ባንዲራችን ይዘን ከችን እንል እጠይቃለሁኝ። ወርቁ አያሌው ነኝ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ። ፍቅር፣ ሰላም፣ አንድነት ያልኩኝ አሁን ወደ አንድ ሙዚቃ ጀባላችኋለሁ። የመዝናኛ ፕሮግራማችን ወይም ዝግጅቶች አሁን በይፋ ቀጠለ። እንሆ ሙዚቃ እላለሁኝ። ከኔ ጋር ሆኖ ወርቁ አያልም በተቻለ መጠን ዘመናዊ ሙዚቃዎችን ነው ማሰማው። እንሆ
1: ለእግዚአብሔር ታቦት
0: እና በሁላችንም እንግዲህ ማድረግ ያለብን በየቦታው በመሄድ በረከትንም በእውነቴን ነው የምለው በረከት ለኮሚኒቲያችን ያላረገው ነገር የለም። ብዙ ሰዓቱንም ሌሎችን በማሰልጠን በማስተባበር ይሄንን ያለውንም የኢትዮጵያን ኮሚኒቲ መሰብሰባችንን እሱንም በማገዝ ሳይመረጥ ከምርጫ ሞጦ ሊቀመንበር ነበር። ከዛም ወረደ ሁልጊዜ እዛ ይገኛል። በጣም እናመሰግነዋለን። ስለዚህ እንዳትቀርም ይቀጥለው ሳምንት ወርቋ ያለው ነኝ።

አድማጮቻችን እንግዲህ ሰምታችኋል አለምዬ መርካቶ መርካቶ የተባለውን ጨዋታ ተጫውቷል የመዝናኛ ፕሮግራማችን እስከ 9 ድረስ ይቀጥላል ነገር ግን እኔ ከዚሁ ልሰናበታችሁ እስከ 9 ላይ ሙዚቃዎችን እያሰማሁን ጨርሳለን የደወላችሁና አንዳንድ ጥያቄዎቻችሁን ያልመለስኩት እንግዲህ እንደምንም ብዬ በስልክ ደውዬ መልስላችኋለሁ አመሰግናለሁ ላስተያየቶቻችሁ በሙሉ ትልቅ ምስጋና ነው ቴክስ ማረጋችሁልኝ ሁሉ የሚዘፈኖች አንዳንድ የመረጣችሁ አሁን ወደኋላ የመረጣችሁ ለሚቀጥለው ሳምንት አጫውትላችኋለሁ እና እንግዲህ እንዳትረሱ ነገ ሶከር አለ የአፍሪካኖች እግር ኳስ ጨዋታ አለ በርነቢ ሄዳችሁ እስቲ ኢትዮጵያኖችን ደግፉ ይያልኩኝ በዙ ሰናበታችኋለሁ ወርቁ አያሌው ነኝ መልካም ሳምንት ይሁንላችሁ የሰላም የፍቅር ያንድነት ይያልኩኝ በአንድ ሙዚቃ ብራሄል ጌቱ ሙዚቃ ናና በሚለው ሰናበታችኋለሁ በእኔ በኩል የተለያዩ ሙዚቃዎችን እስከ 9 ሰዓት ሰማላችሁ ደናውልኝ